0: ماي اجرا قلب تاشقي سبتا موقم يقر انمدا توب كرغزشني تمام لدي.
1: خوش دانیار فچرلا با که قرار پاکایی
0: هنی دوسترمزن که اگر فچرلا قرار دیگم بوساخ منا شاکر جان اپندم یتک کپتو شاکر جان اپندم خوش کپسیز قرشالمز شیشندن چیداونگی باقچه یولا روان پروگرامان لان آنلاب کلدم دبتو بادم تاکسی خوش کپسیز قرشالمز یکن دو توپوارلش یامغورلو قوارایی بلوات دو دبتو بیخطرلیکی دیقت قلقسلا Абла жан апанда мондақ бір суалын сорапты. Мидун районе, Мигули атрапыда хақсыз ечетілген москитпол мейданы бағамыды одапты. Қане, шу тарапты ке достырымыз, я ке беледіған достырымыздың
1: мен білімі.
0: Білімсіз?
1: Мен білімі. Шықып сорыған суалырыңла ғамысы мен жауап берілі. Немеге беріңі? А, Тияншан бағытысын ішек кірің.
0: Тияншан бағытысы?
1: Ашының іші де москитпол мейданы ба, ең ұдан салдамыз ма? Ашы өліқі Чынғанхуаянның одылдекі бағчының іші де Aşağıda basketbol oynaydıqan.
0: Meydun rayonu, Miguli atrapıda reydu.
1: Şunu deyim.
0: Ulak ettim ben imdi.
1: O taraflarının, o taraflarının haberim yok benim gibi oldan davuz. Boldu.
0: Hayran kaptım.
1: Lekin işin bu maydanı ya.
0: Hem işe kep oynasın buldu.
1: Oynasın bulabildi şu.
0: Çokum
1: uyadı. Kep oynasın şart mı değilsiniz ki? Kelen ma tarafki, bizden mehane tarafki. Yüşen
0: Cikran bile oynayımız. Yüşen Can, hoş kepsiz karşılamız. Ben dağınlık iş oranında, iş oranımda işlep durup anlavadım.
1: Oy karşılamız.
0: Бақыт ісімлік аңлаушымыз мұ программымыз не яқтырып аңла айтып тұ, қарыпташ мұ программымыз не яқтырып аңла айтып тұ, жапа чектіңла, найты тәкізалық білін сақлып олтағынтым, мана программы башлан дейдіп тұ.
1: Ой, рахмет.
0: Әзіз жан әпендім мұ көрілдің ел қавырын итпақ елі қарсы елірі қошын үштіраван машинлар көп тосылы
1: шоқ
0: деп
1: тұ. Көрілдің
0: خوش کیف سیز قیصر ایال اسملی که ادامه مو برنامه مون سنی یاکترب آنلاین تو بزن مشو یه ادامه شمال چختی اتیگن یاک تخت ما شمال چکوات دو دبته
1: دبته بارانگ نی دبما
0: اشکم مش ابتدنم رای نمیز دین که قسم جای دارد امده شمال چکوات دو حتی باران چکوات دو دوست رمز چکم دیکات کل قیصر ارومچر که دوست رمز میس قان سله شمال کچو با сыртлан чыққан жағда жоқым мұшу көзейнек тақашыны амалуа маск тақашыны ұнтып қамығайсыда. Сөйкір ақаным құшкепсіз қаршалымыз, сәбей құшкепсіз қаршалымыз, Рәна ақаным сіз құшкепсіз қаршалымыз.
1: Рәна ұшыр беріпті бұ нәке десаң, мен біліп қалдым бұяның нәшкерлікіні. Ашу шиу тірәпкі маңған ясаватқайлық
0: داوند دیمه داوند شمالی ولر ده
1: یولار توسعه دیمه چکن ها
0: چکن ها
1: مکه دو کتیب تو
0: خب یه نداوم لخ فشارلان یعنی سخ کلگسی میشن اسم لیک دوستم از نیکی بر آواز لخچر باکن آنلا پکای دی یاشم بول دو رحمت بگم فشارلان زبان قبلان نیک آواز لخچری
2: Бұтияқыз әуәліңіз ұшымын мақтыр ақылырым, айдырымда төт меган тәкшей оға.
1: Ай, рахмет жема.
2: Әнді күшкі башылды.
0: Дәп қойдым, Бұтияқыз аңдыңыз ға. Рейім әпәнімнің кей ауаз ұқчыр бәкен.
2: Бұтияқыз
0: әуәліңіз ұқчыр бәкен.
2: Яқшы
0: ма? Әнді ұқчыр бәкен. Әнді